ئۇلارنىڭ سېنىڭ سەنئەت سەھنىسى پروگراممىسى ئارقىلىق سىلەرنىڭ خىزمىتىڭلاردا بولالىغانلىقىمدىن تولىمۇ خۇشالمەن. مەن رىياسەتچى ئايگۈزەل بەكرى. Hürmetlik radyo anlıqıcı dostlar, bugünkü sənət səhnəsi proqramımızı Azad Zaman namlıq naqşının yıqımlıq köyləri bilan başlayımız. Qeynəlisə, Bəhir Ağaysilə.